የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሲሲ የሚያሰሙት ቃለ ምዕዳን ወጣቶችን እንደሚያበረታታ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከአውሮፓ ሀገራት ከሚመጡ በሺዎች ከሚቆጠሩ ወጣቶች ጋር በጣሊያን አሲሲ ከተማ ሐምሌ 30 2018 ዓ ም ተገናኝተው መልእክት እንደሚያስተላልፉ ይጠበቃል። ቅዱስነታቸው በመልእክታቸው ወጣቶች የቅዱስ ፍራንቺስኮስን መንፈስ በመላበስ በድፍረት የእምነት የዓላማና የአገልግሎት ሕይወት እንዲቀበሉ ያበረታቷቸዋል ተብሏል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሲሲ ከተማ ሐምሌ 30 2018 ዓ ም በሚያደርጉት ሐዋርያዊ ጉብኝት ለአራት ቀናት ሲካሄዱ የቆዩት ውይይቶችና አውደ ጥናቶች የሚጠቃለሉ ሲሆን በዚሁ ዕለት ቅዱስነታቸው ከወጣቶች ለሚቀርቡላቸው ጥያቄዎች ምላሽ በመስጠት የመዝጊያ መሥዋዕተ ቅዳሴን እንደሚመሩ የጉብኝታቸው መርሃ ግብር አመልክቷል። ዕድሜያቸው ከ18 እስከ 33 የሆናቸው በሺዎች የሚቆጠሩ የአውሮፓ ወጣቶች ከሐምሌ 25 እስከ ሐምሌ 30 2018 ዓ ም ድረስ በአሲሲ በሚያደርጉት ጎ ፍራንሲስካን ዩት ኮንፈረንስ የተሰኘ ስብሰባ አዘጋጆች መካከል አንዱና በወጣቶች ሐዋርያዊ እንክብካቤ ላይ ልምድ ያለው ወንድም ሉካ ዴ ፓስኳሌ ከቫቲካን የዜና አገልግሎት ጋር ባደረገው ቆይታ ከወጣቶቹ መካከል ብዙዎቹ ጠንካራ ፍላጎት እንደሌላቸውና ስለ ወደፊት ሕይወታቸው ማለም ያቆሙ መሆናቸውን አስረድቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛን የመሳሰሉ ሰዎችን መስማት አስፈላጊ መሆኑን ለዜና አገልግሎቱ የተናገረው ወንድም ሉካ ቅዱስነታቸው ለወጣቶች ስለ ሕይወት ሙላት ሊነግሯቸው እንደሚችሉ ገልጾ እንዲሁም ቅዱስ ፍራንቺስኮስን የመሳሰሉ ምሳሌ መሆን የሚችሉ ሰዎችን መፈለግ ጠቀሜታ እንዳለውና ቅዱስ ፍራንቺስኮስ የዛሬዎቹን ወጣቶች ሊያነጋግራቸው እንደሚችል አስረድቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐምሌ 30 2018 ዓ ም ጠዋት በማለዳ ወደ አሲሲ እንደሚደርሱ የገለጸው ወንድም ሉካ ሥነ ሥርዓቱ በሙሉ በመላእክት ንግሥት እመቤታችን ቅድስት ድንግል ማርያም ባዚሊካ ውስጥ በምትገኝ ቅዱስ ፍራንቺስኮስ መልሶ በጠገናትና በኖርባት ትንሿ ጸሎት ቤት ውስጥ እንደሚከናውን አስረድቷል። ጸሎት ቤቷ ለፍራንቺስካዊ ማኅበራት በሙሉ እንዲሁም ዘንድሮ ለሚከበረው የቅዱስ ፍራንቺስኮስ ረፍት 800ኛ ዓመት መታሰቢያ ቁልፍ ቦታ መሆኗን አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጸሎት ቤቷ ውስጥ በሚያደርጉት ቆይታ የግል ጸሎት እንደሚያደርጉ የገለጸው ወንድም ሉካ ቀጥለውም ወደ አደባባዩ ከደረሱ በኋላ ወደ ባዚሊካው መግባት ያልቻሉት አቅመ ደካሞች ፊት ሆነው ከተለያዩ የአውሮፓ አገራት የተውጣጡ ሦስት ወጣቶች ለሚያቀርቡላቸው ጥያቄዎች ምላሽ በመስጠት ከልዩ ልዩ ፍራንቺስካዊ ማኅበራት ተወካዮች ጋር በግል ከተገናኙ በኋላ ከረፋዱ ወደ 4:30 ገደማ የመሥዋዕተ ቅዳሴ ሥነ ሥርዓትን እንደሚመሩ አስረድቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመሥዋዕተ ቅዳሴው ላይ በሚያሰሙት ቃለ ምዕዳን ወጣቶቹ ባለፉት ቀናት ውስጥ የሰሟቸውን ነገሮች ሁሉ የሚገልጽ ቃል ሊያቀርቡ እንደሚችሉ የተናገረው ወንድም ሉካ ቅዱስነታቸው ወደ መንበራቸው ከተመለሱ በኋላ ለወጣቶች የሚስዮናዊነት መልእክት የያዘ ጽሑፍ እንደሚያቀርቡላቸው አስረድቷል። ወጣቶቹ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ከመገናኘታቸው በፊት በተለያዩ ርዕሰ ጉዳዮች ላይ የሚደረጉ አውደ ጥናቶችን እንደሚሳተፉ የገለጸው ወንድም ሉካ በአንድ በኩል በአድማጭነት እየተሳተፉ፣ በሌላ በኩል ደግሞ ራሳቸው ማዕከላዊውን መድረክ በመውሰድ አስተያየታቸውን የሚገልጹበትን ዕድል እንደሚያገኙ ገልጿል። አውደ ጥናቶቹ የዝግጅቱ ዋና ማዕከል እንደሆኑ የገለጸው ወንድም ሉካ በመጀመሪያው ምሽት ወጣቶቹ በቀጣዮቹ ቀናት ውስጥ ምን እንደሚደረግ የሚገልጹ የአሲሲ ከተማ ሊቀ ጳጳስ አቡነ ፌሊቼ አክሮካና ፕሮፌሰር ማርኮ ኤርባ የመግቢያ ንግግሮችን እንደሚያዳምጡ ታውቋል። ስለ ሰላም፣ ስለ ይቅርታና ስለ ጥሪ የሚናገሩ ውይይቶች እንደሚካሄዱ ያስታወቀው ወንድም ሉካ ይህም ወጣቶች በሕይወታቸው ውስጥ የእግዚአብሔርን ጥሪ እንደገና ለማዳመጥ ዕድል እንደሚሰጣቸው ገልጾ ሐምሌ 28 የሚካሄደውን አውደ ጥናት ከተከታተሉ በኋላ ሐምሌ 29 ቀን በሚካሄዱ የበለጠ ንቁ በሆኑ አውደ ጥናቶች ከተሳተፉ በኋላ በቀጥታ መናገርና ራሳቸውን መግለጽ እንደሚችሉ አስረድቷል። ቅዱስ ፍራንቺስኮስ ከእምነት ልዩነት ባሻገር ሰዎችን መሳብ መቀጠሉን መመልከታችን ድፍረት እንዲኖረንና ከጭፍን ጥላቻ ወጥተን አንድ እርምጃ ወደፊት ለመራመድ በሕይወት መካከል ከሚያጋጥሙ አስፈላጊ ነገሮች ጋር እንደገና ለመገናኘትና ምናልባትም ከእግዚአብሔር ጋር መገናኘት የሚፈልጉ ሰዎች ራሳቸውን እንዲያቀርቡ ሊያነሳሳቸው እንደሚችል አስረድቷል። የቅዱስ ፍራንቺስኮስ ምስል ከወጣቶች ልብ ጋር የተያያዙ ብዙ ጉዳዮችን እንደሚያጠቃልል የተናገረው ወንድም ሉካ የአካባቢ እንክብካቤ፣ ከኢየሱስ ክርስቶስ ጋር ስር ነቀል ግንኙነት፣ እጅግ ለተቸገሩ ሰዎች የሚደረግ ልግስናና ለሴቶች ሊሰጥ የሚገባ

0: ባሁን አክብሮትን እንደሚያካትት አስረድቷል። ፍራንቺስኮስ የሚደነቅ ሰው ነበር ያለው ወንድም ሉካ ሰዎችን ወደ እርሱ የሚስብ ትህትና እንዳለው ከኩዮቹ መካከል አንዱ በመሆን ስለወጣቶች ህይወት የመናገር ችሎታውና ከሁሉም በላይ ዘወትር ታላቅ ህልም አላሚ እንደነበር ተናግሮ ቅዱስ ፍራንቺስኮስ ህይወት የሚሰጠውን ነገር ብቻ የሚቀበል ወጣት እንዳልነበረና ይህም ብዙ ወጣቶችን እንደሚያስደምም አስረድቷል። ወጣቶችን አሲሲ ውስጥ ባገኘሁት ቁጥር ጥያቄ መጠየቅ ያስደስተኛል የሚለው ወጣት ሉካ እድሜያቸው ምንም ያህል ይሁን ሁልጊዜ ህልምህ ምንድን ነው? በልብህ ውስጥ ያለው ትልቁ ፍላጎት ምንድን ነው ብሎ እንደሚጠይቅ ገልጾ ነገር ግን ብዙዎቹ መልስ እንደሌላቸውና ተስፋ እንደቆረጡ ሲያውቅ እንደሚያዝን ነገር ግን የቅዱስ ፍራንቺስኮስን የህይወት ታሪክ ሲያዳምጡ ተስፋን ሳይቆርጥ ዘወትር ከዚያ በላይ ለመሄድ የሚደፍር መሆኑን ማየት እንደቻሉ አስረድቷል። ቅዱስ ፍራንቺስኮስ እጅግ ዘመናዊና ተዛማችነት ያላቸውን ጉዳዮች ይዳስሳል ያለው ወንድም ሉካ ስለ ፍጥረታት እንክብካቤና በእርስ በርስ ግንኙነቶች ውስጥ ስለ መከባበር አስፈላጊነት በግለኝነት በሚታወቅ ዓለም ውስጥ ስለ ወንድማማችነትና እህትማማችነት መስማት እንደሚፈልግ እነዚህ በሙሉ ዛሬ ለሰዎች በጥልቀት የሚናገሩ ጭብጦች መሆናቸውን ወንድም ሉካ አስረድቷል። የዘንድሮ ዝግጅት አካል እንደመሆኑ መጠን ባለፈው ዓመት በሪሚኒ ስብሰባ ላይ የቀረበው ኤግዚቢሽን መካተቱን የገለጸው ወንድም ሉካ ኤግዚቢሽኑ ከዝግጅቱ መጀመሪያ ቀን ጀምሮ እስከ ቅዱስ ፍራንቺስኮስ በዓል ድረስ በመላእክት ንግሥት እመቤታችን ቅድስት ድንግል ማርያም ባዚሊካ ባለበት ለእይታ እንደቀረበ አስረድቷል። ወንድም ፀሐይ በሚል ርዕስ ቅዱስ ፍራንቺስኮስ ያቀረበው የውዳሴ መዝሙር ብዙውን ጊዜ የሥነ ምህዳር መዝሙር ተብሎ መተርጎሙን የገለጸው ወንድም ሉካ ቅዱስ ፍራንቺስኮስ የአካባቢ ጥበቃ ተሟጋችና ፍጥረታት በሕይወቱ ውስጥ ካሉት ሌሎች ነገሮች ሁሉ ቅድሚያ የሚሰጣቸው እንደነበሩ አስታውሷል። የውዳሴ መዝሙሩ በዚህ መንገድ ሲነበብ በተሳሳተ መንገድ እንደሚተረጎም የተናገረው ወንድም ሉካ ቅዱስ ፍራንቺስኮስ ይህን የውዳሴ መዝሙር ሲጽፍ በላቬርና ላይ ቅንዋትን እንደተቀበለ፣ ማኅበርተኞቹም ወደ ጎን በማለት የማኅበሩ ጠቅላይ አለቃ አድርገው ለመሾም ባለመፈለጋቸው የተነሳ በመንፈሳዊነት መንገድ ራሱን በብቸኝነት ሁኔታ ውስጥ ማግኘቱን አስረድቷል። ቅዱስ ፍራንቺስኮስ ስነ ምህዳርን በማስመልከት የጻፈው የውዳሴ መዝሙር በእውነቱ ለእግዚአብሔር ያቀረበው መዝሙር እንደነበር ያስታወሰው ወንድም ሉካ ቅዱስ ፍራንቺስኮስ በፍጥረታት የተሳበው የእግዚአብሔርን አሻራ ስለያዙና በእነርሱ አማካኝነት እግዚአብሔርን ማየት በመቻሉ ነው ካለ በኋላ ይህም ቅዱስ ፍራንቺስኮስን ከትግሉና ከሕማማቱ ወደ ኋላ እንዳይመለስ ረድቶታል ሲል አስረድቷል። ተስፋችን ወጣቶች በራሳቸው ውስጥ ለሚይዙት ጥልቅ ጉጉት ምላሽ መስጠት እንዲችሉ ማድረግ ነው ያለው ወንድም ሉካ ቅዱስ ፍራንቺስኮስ ወጣቶች አስቀድሞ የያዙትን ጥያቄዎች በመከተል ወደ ግብ ማድረስ እንዲችሉ ሊያግዛቸው እንደሚችል፣ ነገር ግን አሁን ባለው ሐዋርያዊ አባት ወይም ወዳጅ ሰው አማካኝነት ፍለጋቸውን እንዲቀጥሉ ሊረዳቸው ይችላል ሲል ወንድም ሉካ ከቫቲካን የዜና አገልግሎት ጋር የነበረውን ቆይታ አጠቃሏል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በደቡብ ኮሪያ መዲና ሴኡል ለሚካሄደው ዓለም አቀፍ የወጣቶች ፌስቲቫል የተዘጋጀ መዝሙር ይፋ ተደረገ። እንደ ጎርጎሮሳውያኑ በመጪው 2027 ዓመተ ምህረት በደቡብ ኮሪያ መዲና ሴኡል ለሚከበር ዓለም አቀፍ የወጣቶች ቀን አንድ ዓመት በቀረበት በዚህ ጊዜ ለፌስቲቫሉ የተዘጋጀው መዝሙር ይፋ መደረጉ ሲታወቅ የመዝሙሩ ርዕስም አይዟችሁ ዓለምን አሸንፌዋለሁ የሚል እንደሆነ ተገልጿል። በመላው ወጣት ካቶሊኮች አእምሮ ውስጥ የሚያስተጋባ እንደሆነ የሚታመነው ይህ መዝሙር ለቀጣዩ የዓለም ወጣቶች ቀን ይፋዊ ጭብጥ እንደሆነና ዝማሬው ከሐምሌ 27 እስከ ነሐሴ 2 ቀን 2019 ዓ.ም በደቡብ ኮሪያ መዲና ሴኡል ላይ ለሚሰበሰቡት ካቶሊካዊ ወጣቶች ዓለም አቀፍ ስብሰባ መነሻ እንደሚሆን ታውቋል። የመዝሙሩ ጭብጥ አይዟችሁ ዓለምን አሸንፌዋለሁ የሚል ርዕስ ያለውና ከዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ የተወሰደ እንደሆነ ታውቋል። ዓለም አቀፋዊ መዝሙር በመሆኑ በተለያዩ ቋንቋዎች ማለትም በኮሪያኛ፣ በእንግሊዝኛ፣ በፈረንሳይኛ፣ በስፓኒሽ፣ በፖርቱጋልኛና በጣሊያንኛ ቋንቋዎች ተተርጉሞ በመቅረብ ላይ እንደሚገኝ ታውቋል። የዚህ መዝሙር አንዱ ዓላማ የዝግጅቱን ቅድመ ቅምሻ ማቅረብ ሲሆን ከሁሉም በላይ ለዓለም አቀፍ ስብሰባ በሚዘጋጁበት ወቅት ለተሳታፊዎች ቋሚ ማጀቢያ ሆኖ በማገልገል እያንዳንዱ እትም ለተሳታፊዎች ብዙ ትዝታዎችን የሚቀሰቅስ የራሱ ዜማ ያለው እንደሆነ ታውቋል። የነጻ ውድድር ውጤት የሆነው ይህ መዝሙር ዋና ተግባሩ አይዞህ ዓለምን አሸንፌዋለሁ የሚለውን እንደ ጎርጎሮሳውያኑ የ2027 ዓመተ ምህረት ዓለም አቀፍ የወጣቶች ፌስቲቫል ጭብጥን የሚተረጉም ኦሪጂናል ድርሰት መፍጠር እንደነበር ታውቋል። ከውጭ አገራት የተሰበሰቡ 294 ድርሰቶችን ጨምሮ 434 ድርሰቶች የቀረቡ ሲሆን ከእነዚህም መካከል የተመረጠው የመዝሙር ድርሰት በቅድስት መንበር የምዕመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ቀርቦ የጸደቀ መሆኑ ታውቋል። መዝሙሩን ያቀረበው የኮሪያ ሙዚቀኛ ፍራንሲስ ጂዮን ኪም ሲሆን እርሱም የአገሩንና የባህሉን ጣዕም መስጠቱ ታውቋል። በብዛት በኮሪያ ቋንቋ የተዘፈኑ ድምጾችን የያዘው መዝሙሩ ከአካባቢው ባህላዊ መሳሪያዎች ጋር በዘመናዊ ዝግጅት የተቀናባበረ ሲሆን የሙዚቃ ቪዲዮው የሴኡል የመሬት አቀማመጦችንና ምስላዊ እይታዎችን የሚያሳይና በሚቀጥለው የበጋ ወቅት ተሳታፊዎች ምን እንደሚጠብቃቸው የመጀመሪያ እይታ እንደሚሰጥ ታውቋል። እንደተለመደው ሁሉ በዋና ከተማ ውስጥ በየአገር ስብከቶቹ የሚከበሩት የወጣቶች በዓላት ከዋናው ስብሰባ ቀደም ብሎ ከሐምሌ 22 እስከ 25 2019 ዓመተ ምህረት ድረስ የሚከበር ሲሆን በዚህ ወቅት በደቡብ ኮሪያ ውስጥ የሚገኙ 15 አገር ስብከቶች ወደ አገሪቱ የሚመጡ ምዕመናንና መንፈሳዊ ነጋዴያንን በቁምስናዎቻቸውና ቤተሰቦች ዘንድ ለመቀበል እንደሚዘጋጁ ታውቋል። ከ30 ዓመታት በላይ ማለትም እንደ ጎርጎሮሳውያኑ በ1995 ዓመተ ምህረት በፊሊፒን መዲና ማኒላ ከተከበረው ሌላ ይህ የኮሪያ የወጣቶች በዓል በእስያ ውስጥ የሚከበር ሁለተኛው እንደሚሆን ታውቋል። ካቶሊካዊ ምዕመናን አናሳ በሆኑባት ኮሪያ ውስጥ ዝግጅቱ ሲካሄድ ለመጀመሪያ ጊዜ ሲሆን በደቡብ ኮሪያ ውስጥ ካቶሊካዊ ምዕመናን የህዝቡን 12% እንደሚወክሉ ታውቋል። ወደ ደቡብ ኮሪያ የሚመጡ መንፈሳዊ ነጋዴያን ምዝገባ እንደ ጎርጎሮሳውያኑ በጥቅምት ወር 2026 ዓመተ ምህረት የሚጀምር ሲሆን ይህም በቆይታ ጊዜና በተመረጡ ዝግጅቶች ላይ በመመስረት የተለያዩ ፓኬጆችን እንደሚያቀርብ የሞባይል አፕሊኬሽንና የተቀናጀ የሎጂስቲክስ ስርዓትንም እየተዘጋጀ እንደሚገኝ ታውቋል። እንደ ቀደሙት በዓላት መስተንግዶ በአብዛኛው የሚቀርበው በሴኡል ከተማ ሀገረ ስብከቶች ውስጥ ባሉ ቤተሰቦችና ቁምስናዎች ውስጥ ሲሆን ወጣቶች የኮሪያ ቤተ ክርስቲያንን የዕለት ተዕለት ኑሮ እንዲለማመዱ ወደ 230 የሚጠጉ ቁምስናዎችንና አስተናጋጅ ቤተሰቦችን በጥንቃቄ በመመልመል እና በማሰልጠን ላይ እንደሚገኝ ታውቋል። እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት በሴኡል የሚከበረው ዓለም አቀፍ የወጣቶች ቀን የተስፋ በዓል መሆኑን ለማረጋገጥ የተቻለንን ሁሉ እናደርጋለን ሲሉ የሴኡል ከተማ ሊቀ ጳጳስ ብፁዕ አቡነ ፒተር ቹንግሶን ታይክ ተናግረዋል። የበዓሉ አስተባባሪ ቡድኖች ዝግጅቱን ለሶስት ዓመታት ሲከታተሉ መቆየታቸውን ገልጸው አሁን በዓለም ዙሪያ የሚገኙ በመቶዎች የሚቆጠሩ ወጣቶችን ከመቀበላቸው በፊት ወደ ቤት ዝርጋታ እንደገቡ ወደ 30,000 የሚጠጉ በጎ ፈቃደኞች እንደሚሰበሰቡና በመቶዎች የሚቆጠሩ ቀድሞውኑ በሥራ ላይ መሆናቸውን ሊቀ ጳጳስ አቡነ ፒተር ቹንግ አስረድተዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሐምሌ 28 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ
2: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በተሰኘው ዝግጅታችን ወደ እናንተ አድማጮቻችን የምናደርሰው ዝግጅት የሚሆነው ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ ከሚለው መጽሐፍ ከአንቀጽ 388 ጀምሮ የሰፈረውን አስተምሮ ወደ እናንተ አድማጮቻችን እንደሚከተለው እናቀርባለን። የዚህ ዝግጅት አቅራቢና አዘጋጅ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቱ ቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን። ሰብአዊ መብቶችን ማስከበርና ማዳበር። ሰው የፖለቲካ ማህበረሰብ መሰረትና ዓላማ ነው ከተባለ በመጀመሪያ ደረጃ መሰረታዊና የማይገሰሱ ሰብአዊ መብቶችን በማስከበርና በማስፋፋት ሰብአዊ ክብርን ለማወቅና ለማክበር መስራትን ይጠይቃል። በዘመናችን የጋራ ጥቅም በዋናነት የሚረጋገጠው የግል መብቶችና ግዴታዎች ሲከበሩ ነው። የሰው ልጅ መብቶችና ግዴታዎች የፖለቲካ ማህበረሰብን ከመገንባት የሚበልጡ ዋና ዋና ግብረገባዊና ሕጋዊ ጥያቄዎችን ያካተቱ ናቸው። እነዚህ ጥያቄዎች መደበኛ ሕግ የተመሰረተበትንና በፖለቲካ ማህበረሰብ ችላ ሊባል የማይችለውን ተጨባጭ መመዘኛ የያዙ ናቸው። ምክንያቱም ከህልውና ሆነ ከመጨረሻ ዓላማ አኳያ ሲታይ ሰው ከፖለቲካ ማህበረሰብ ይቀድማል። መደበኛ ህግም ቢሆን መሰረታዊ ሰብአዊ ፍላጎቶች መሟላታቸውን ማረጋገጥ ይኖርበታል። የፖለቲካ ማህበረሰብ የጋራ ጥቅምን የሚያራምዱ ዜጎች ሰብአዊ መብቶቻቸውን በእውነት እንዲጠቀሙና ተዛማጅ ግዴታዎቻቸውን እንዲወጡ የሚያስችላቸውን ሰብአዊ አከባቢ ሲፈጥር ነው። ከተመክሮ እንደተማርነው እነዚህ ባለስልጣናት ኢኮኖሚያዊ፣ ፖለቲካዊና ባህላዊ ጉዳዮችን በተመለከተ ተገቢ እርምጃ ካልወሰዱ በቀር በተለይ በዘመናዊ ዓለም መካከል ያለው መበላለጥ ይበልጥ እየሰፋ ይሄዳል። ከዚህም የተነሳ ሰብአዊ መብቶች ውጤታማ አይሆኑም፣ የተቀመጡ ግዴታዎችንም መወጣት አይችልም። የጋራ ጥቅምን ሙሉ ለሙሉ ለመቀዳጀት እንደ የፖለቲካ ማህበረሰብ ሰብአዊ መብቶችን የሚያስጠብቅና የሚያስፋፋ ድርብና ተደጋጋፊ እርምጃ መውሰድ ይጠበቅበታል። መብቶቻቸው በተለያየ ሁኔታ ስለተጠበቀላቸው ልዩ ጥቅም የሚያገኙ አንዳንድ ግለሰቦችና ማህበራዊ ቡድኖች መኖር የለባቸውም። መንግስታትም እነዚህን መብቶች ለማስጠበቅ ሲሉ የሰብአዊ መብቶችን አገላለጽና አጠቃቀም ማስተጓጎል በፍጹም የለባቸውም። አመርሃ በህዝባዊ ወዳጅነት ላይ የተመሰረተ ማህበራዊ ህይወት። የህዝባዊና ፖለቲካዊ ህይወት መሰረታዊ ትርጉም ከግለሰብ መብቶችና ግዴታዎች አይመነጭም። በህብረተሰብ ውስጥ ያለው ህይወት በሙላት ሊታወቅ የሚችለው በህዝባዊ ወዳጅነትና በወንድማማችነት ላይ ሲመሰረት ብቻ ነው። በመሰረቱ የመብቶች መስክ የሚባለው የጥቅሞች መጠበቅ፣ ውጫዊ ክብር ማግኘት፣ በተቀመጡ ህጎች መሰረት ቁሳዊ ሀብትን መጠበቅና ማካፈል ማለት ነው። በሌላ በኩል የወዳጅነት መስክ የሚባለው ከራስ ይልቅ ለሌሎች ማሰብ፣ ከቁሳዊ ሀብት ፍቅር መላቀቅ፣ በነጻነት መስጠትና የሌሎችን ፍላጎት አውቆ ከልብ መቀበል ነው። በዚህ አይነት የሚታወቅ ህዝባዊ ወዳጅነት ከነጻነትና ከእኩልነት ተለይቶ የማይታየው የወንድማማችነት መርሆ እውነተኛ መገለጫ ነው። በአብዛኛው ይህ መርሆ በተለይ በግለኝነትና በጋሪዮሽ ሪዮት ዓለሞች ተጽዕኖ ምክንያት በዘመኑ የፖለቲካ ህብረተሰብ ተጨባጭ ሁኔታዎች ውስጥ ተግባራዊ አልሆነም። አንድ ማህበረሰብ ጠንካራ መሠረት የሚኖረው የሰውንና የጋራ ጥቅምን የሚያስፋፋ ሲሆን ብቻ ነው። ይህን ጊዜ ህግ ይመጣል፣ ይከበራል። ስለ ባልንጀራ የሚደረግ የአንድነትና የዓላማ ጽናት መሠረት በሕይወቱ ውስጥ ተግባራዊ ይሆናል። ሰው ሁሉ በሀብቱና በመብቱ ተጠቃሚ እንዲሆን ፍትሕ ያስፈልጋል። ይህም ዝቅተኛ የፍቅር መለኪያ ነው። ማኅበራዊ ሕይወት ይበልጥ ሰብአዊ የሚሆነው ወደ እውነተኛ ዓላማው፣ ይኸውም ወደ የፍቅር ስልጣኔ እንዲጓዝ የሚያስችል የበለጠ ግንዛቤ ለመፍጠር ጥረት ሲደረግ ብቻ ነው። ሰብአዊ ፍጡር ሲባል ሰው እንጂ ግለሰብ ብቻ አይደለም። ሰው የሚለው ቃል አእምሮና ነጻ ፈቃድ ያለውን ባህሪ ያመለክታል። ስለዚህ ሰው ከቁሳዊ ገጽታ በሚነሱ ፍላጎቶች ከሚገለጸው ግለሰብ በእጅጉ የላቀ እውነታ ነው። በመሰረቱ ሰው በቤተሰብ ውስጥና በሲቪልና በፖለቲካ ህብረተሰብ ውስጥ ፍላጎቶቹን ለማርካት በተነደፉ ፕሮጀክቶች በንቃት ቢሳተፍም ከፍላጎቶች ባሻገር ርቆ ካልሄደና ከባህሪው ጋር ወደ ሚስማማውና ማህበራዊ ጥሪው ወደ ሆነው ወደ ፍቃደኝነትና የስጦታ ዓለም ካልገባ በቀር የተሟላ ደስታ ሊያገኝ በፍጹም አይችልም። ስለ ፍቅር የተሰጠው የወንጌል ትእዛዝ ክርስቲያኖች ስለ ፖለቲካ ሕይወት ጥልቅ ትርጉም እንዲያውቁ ያደርጋቸዋል። የፖለቲካ ሕይወትን ሰብአዊ ገጽታ ለማላበስ ውስጣዊ የፍትሕ ስሜትን፣ ቅንነትና የጋራ ጥቅምን ከማዳበር እንዲሁም ስለ ፖለቲካ ማኅበረሰብ እውነተኛ ባሕርያትንና የመንግሥት ሥልጣንን በአግባቡ ስለ መጠበቅ ያሉ መሠረታዊ እውነቶችን ከማጠናከር በቀር ሌላ የተሻለ መንገድ የለም። አማንያን ከራሳቸው ጥቅም ይልቅ በሰዎች መካከል ማህበረሰባዊ ግንኙነቶችን ለመመስረት ቅድሚያ መስጠት ይኖርባቸዋል። ስለ ፖለቲካ ህብረተሰብ ያለው ክርስቲያናዊ ራዕይ በህብረተሰብ ውስጥ የተደራጀ ህይወትና የዕለታዊ ኑሮ ዘይቤ ለሆነው ማህበረሰብ እሴት ትልቅ ዋጋ ይሰጣል። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ በሚል አርዕስት ይፋ ከሆነው መጽሐፍ ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት ስር የቀረበውን ከአንቀጽ 388 እስከ አንቀጽ 392 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። ግናለን
1: የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ
0: ክብራትና ክብራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 29 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የሐምሌ 29 2018 ዓ.ም ተመረተ ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጸሎት የተስፋ ተግባር ነው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለኮሎምቦስ ፈረሰኞች በመለያየት ዘመን የስምምነት ነቢያት ሆኑ ማለታቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ በህዳር ወር ኡራጋይ አርጀንቲናንና ፔሩን እንደሚጎበኙ መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ማህበራዊ ሚዲያ ለመገናኛና ለወንጌል አገልግሎት አስፈላጊ መሆኑ መገለጹን የሚያመለክት ዜና በመጨረሻው ክፍል ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራት ወሌ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ አጠቃላይ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በሐምሌ 29 2018 ዓ.ም ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል ስለ መለኮታዊ ሥርዓት አምልኮ በሚገልጸው ዶግማዊ ሕገ ደንብ አብይ አርስት ላይ ተንተርሰው የቤተ ክርስቲያን ጸሎት በተሰኘ ንዑስ አርስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን ጸሎት የተስፋ ተግባር ነው ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመረዳት ያስችላችሁ ዘንድ በቅድሚያ በዕለቱ የተነበበውን ቅዱስ ወንጌል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ እስከ መጨረሻው በጽናት ትጉ። ቃል እንዲሰጠኝና አፌን በመክፈት የወንጌልን ምስጢር በግልጽ እንዳስታውቅ ስለ እኔም ለምኑ። ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 18 እስከ 19 ላይ እንደተገለጸው።

ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።

0: Cari fratelli e sorelle, buongiorno. In questa catechesi riprendiamo la riflessione sulla Costituzione conciliare e sulla liturgia Sacrosanctum Concilium.
1: የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በዚህ የጠቅላላ የትምህርተ ክርስቶስ አስተምሮ ስለ መለኮታዊ ሥርዓት አምልኮ በላቲን ቋንቋ Sacrosanctum Concilium በተሰኘው የሁለተኛው የቫቲካን ጉባኤ ዶግማዊ ሰነድ ላይ እያደረግን የምንገኘውን አስተንትኖ ዛሬም እንቀጥላለን። ዛሬ የሥርዓት አምልኮ ጸሎትን የቤተ ክርስቲያን ገጽታ እንመለከታለን። ሐዋርያው ጳውሎስ እንደጠቆመው እንድንጸልይ የሚያስተምረን መንፈስ ቅዱስ ነው። ከጴንጤቆስጤ ቀን ጀምሮ መንፈስ ቅዱስ በቤተ ክርስቲያን ውስጥ ይኖራል። እያንዳንዱን እንቅስቃሴዋንና በተለይም ጸሎትን ያነሳሳል። ከኢየሱስ ፋሲካ በኋላ በኢየሩሳሌም የተወለደው የመጀመሪያው ማኅበረሰብ ሕይወት ከሙታን በተነሳው ጌታ የተሰጠ መንፈስ የተነሳ ሕይወት ነው። ከዚያን ጊዜ ጀምሮ ቤተ ክርስቲያን የፋሲካን ምስጢር ለማክበር አንድ ላይ ከመሰብሰብ ተቆጥባ አታውቅም። ስለ እርሱ በቅዱሳት መጻሕፍት ሁሉ የተጻፉትን የሉቃስ ወንጌል ምዕራፍ 24 ከቁጥር 27 ጀምሮ እንደተጠቀሰው ማንበብ በሞቱ ድል መንሳትና ድል እንደገና የተገኘበትን መስዋዕተ ቅዳሴ በዓል ማክበር እና በተመሳሳይ ጊዜ ስለማይናገሩ ስጦታው ለእግዚአብሔር ሁለተኛው ቆሮንቶስ ምዕራፍ 9 ቁጥር 15 ላይ እንደተጠቀሰው በክርስቶስ ኢየሱስ ለክብሩ ምስጋና ወደ ኤፌሶን ምዕራፍ 1 ቁጥር 12 ላይ እንደተጠቀሰው በመንፈስ ቅዱስ ኃይል ምስጋናን ማቅረብ ተገቢ መሆኑን ቤተክርስቲያን ታስተምራለች። በእኛ ዘመን በብቃት ላይ በተመሰረተና በፍጆታ አስተሳሰብ በተሞላ አውድ ጸሎት ትርጉም የለሽና ቀላል ሊመስል ይችል ይሆናል። ሳይንስና ቴክኖሎጂ ሁሉንም መልሶ እንደሚሰጡ በሚናገርበት ዓለም ጸሎት የማምለጫ መልክ ሊመስል ይችላል። ከዚህ በላይ በብዙ ክርስቲያን ቤተሰቦች ውስጥ እንኳን የጸሎት ወግ ከእንግዲህ አይተላለፍም። ብዙ ሰዎች ከሌላ ቴክኒክ ከስነ ልቦናዊ ተፈጥሮና ለግል ደህንነት ባለ ዓላማ ብቻ ግራ ሊጋቡ ይችላሉ። ይሁን እንጂ ጸሎት እንደ ሰባዊነታችን መሰረታዊ ገጽታ በእውነተኛ መልኩ እንደገና ማግኘት ተገቢ ነው። የሁለተኛው የቫቲካን ጉባኤ መለኮታዊ አምልኮን የተመለከተ ሰነድ ቅዱስ ጳውሎስ ስድስተኛ ይህንን ፍላጎት በቁም ነገር ይመለከቱት ነበር። ይህ ለርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ ታላቅ ደስታ ምክንያት ነበር። በሁለተኛው የቫቲካን ጉባኤ የጸደቀውን የመጀመሪያ ሰነድ ሲያወጡ እንዲህ ብለዋል። እግዚአብሔር አስቀድሞ ይመጣል። ጸሎት ዋና ግዴታችን ነው። የአምልኮ ሥርዓቱ ለእኛ የተላለፈልን የመለኮታዊ ሕይወት ዋና ምንጭ፣ የመንፈሳዊ ሕይወታችን የመጀመሪያው ትምህርት ቤት ነው ሲሉ እንደ አውሮፓውያኑ የቀን አቆጣጠር በታኅሳስ 4 1963 ዓ.ም በቅዱስ ጴጥሮስ ባዚሊካ ውስጥ ተናግረው ነበር። በዶግማዊው ሰነድ ውስጥ ጸሎት የሚለው ቃል ሥርዓት አምልኮን በአጠቃላይ ይወክላል። ይህ አመለካከት ወሳኝ ነው፣ ምክንያቱም የአምልኮ ሥርዓቱን ማሻሻያ በመምራት የምዕመናንን ንቁ ተሳትፎ ማዕከላዊ ምሰሶ አድርጎታል። ሥርዓት አምልኮ በመጀመሪያ ደረጃ የሚቀርበው እግዚአብሔር በልጁ ሥጋ የሆነውን ቃል በመንፈስ ቅዱስ የተቀባ ውስጥ ለሰው ልጅ በማቅረብ የጀመረበት ተነሳሽነት ሲሆን በክርስቶስ ከእርሱ ጋር በእርሱ ስምና በመንፈስ ቅዱስ አንድነት ምላሽ ልንሰጥ እንችላለን። ይህ ማለት ክርስቶስ ራሱ ከሥጋው ጋር ለአብ የሚያቀርበው ጸሎት ምስጋና ይገባዋልና ነው። በዚህ ምክንያት ቅዱስ ጳውሎስ ስድስተኛ የሰዓታት ሥርዓት አምልኮ የቤተ ክርስቲያን ዕለታዊ የሕዝብ ጸሎት ከቅዱስ ቁርባን የማይለይ ሁሉንም የክርስቲያናዊ ጸሎት በጥልቀት እንዲገባ ሕያው እንዲያደርግ እንዲመራ እና እንዲገልጽና የእግዚአብሔርን ሕዝብ መንፈሳዊ ሕይወት ውጤታማ በሆነ መንገድ እንዲመግብ ከልባቸው የፈለጉበት ምክንያት ነበር። ይህ ፍላጎት እውን እንዲሆን የሰዓታት ጸሎት በተጠመቁና በማኅበረሰቦች የዕለት ተዕለት ሕይወት ውስጥ ሙሉ በሙሉ መካተትና መኖር አለበት። መጸለይን ለመማር ለሚፈልጉ ሰዎች፣ በተለይም ንዑስ ክርስቲያኖች ወይም የሃይማኖት ትምህርት ተማሪዎች የክርስቲያን ጸሎት መንገድና ትምህርት ሊያቀርብ ይችላል። በየሳምንቱና በየቀኑ ቅዱስ ቁርባንና የሰዓታት ጸሎት የቤተ ክርስቲያን የሕይወት እስትንፋስ ናቸው። ይህም መንፈስ ቅዱስ በሰውነቷ ውስጥ እንዲዘዋወር ያደርጋል። በዚህ ጸሎት ክርስቶስ ከዚህ የመለኮታዊ ምስጋና መዝሙር ጋር ከማያያዝ ጋር የሰውን ዘር ሁሉ ማኅበረሰብ ወደ ራሱ ይቀላቅላል። በዚህ መንገድ በየቀኑ ከፋሲካ ምስጢር ጋር እየተባበረንና ከእርሱ ጋር እየታረቀን እንሄዳለን። ቅዱስ አጎስጢኖስ እግዚአብሔርን በጸሎት ምረት ስንጠይቅ ልጁን ከእርሱ አንለየውም፣ የወልድም ሥጋ ሲጸልይ ራሱን ከራሱ አይለይም፣ እርሱም የአካሉ አንድ አዳኝ ነው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ እርሱም ስለ እኛ የሚጸልይ በእኛም የሚጸልይ ከእኛ ጋር አብሮ የሚጸልይ ነው። እንደ ካህናችን ይጸልያል፣ በእኛም እንደ አምላካችን ይጸልያል። ስለዚህ ቃላችንንና በእኛም ውስጥ ያለውን ቃሉ በራሱ እንወቅ ሲሉ

ጴጥሮስ አደባባይ ለተሰበሰቡ ምእመናን በሐምሌ 29 2018 ዓ.ም ተመረተ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 29 2018 ዓ.ም ተመረተ ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለኮሎምቦስ ፈረሰኞች በመለያየት መንፈስ ለተጠቃው ዘመን የስምምነት ነቢያት ሆኖ ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኮሎምቦስ ፈረሰኞች በውይይት አንድነትን በማጎልበትና በበጎ አድራጎት ሥራዎች በጣም የተቸገሩትን በማገልገል የስምምነት ነቢያት እንዲሆኑ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክፍፍል እየጨመረ በመጣበት ዓለም ውስጥ ድልድዮችን በመገንባትና እርቅን በማስፋፋት የስምምነት ነቢያት እንዲሆኑ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዴንቨር ኮሎራዶ ሐምሌ 28 2018 ዓ.ም በተካሄደው 144ኛው የጠቅላይ ጉባኤ ላይ ለተሳታፊዎች በቪዲዮ ባስተላለፉት መልእክት ነበር ይህንን ጥሪ ያቀረቡት። ርዕሰ ሊቃነ ጳጳሳት ሊዮ በአካልና ምናባዊ በሆነ መልኩ በዌብነር መንገድ ለተገኙ ሰዎች ሰላምታ ሲያቀርቡ በስብሰባው ላይ በአንዱ አንድነን በሚል ጭብጥና ስለ አንድነትና ስለ በጎ አድራጎት ተግባራት ስለ ኮሎምቦስ ፈረሰኞች ሁለት መሰረታዊ መርሆዎችን ተናግረዋል። በመጨረሻው ራት ላይ የኢየሱስ ደቀ መዛሙርት ሁሉም አንድ ይሆኑ ዘንድ የሚለውን የኢየሱስን ጸሎት በማስታወስ ርዕሰ ሊቃነ ጳጳሳቱ በአንድነት ለእያንዳንዱ ትውልድ አማኞች የተሰጠ ስጦታ መሆኑን አጽንኦት ሰጥተው ገልጸዋል። አንድነትን መጠበቅ ብዙ ጊዜ ቀላል አይደለም እና እንደ ቀላል ነገር ሊወሰድ አይችልም ብለዋል። በሐቀኛና በትህትና ውይይት በንቃት መዳበር አለበት ሲሉ አክለው የተናገሩ ሲሆን ስለዚህ ርዕሰ ሊቃነ ጳጳሳት ሊዮ የኮሎምቦስ ፈረሰኞች ክርስቶስ የሚፈልገውን ስምምነት እንዲመሰክሩ አበረታተዋል። ከቤተሰቦቻቸውና ከደብራቸው ጀምሮ እስከ ሰፋፊ ማህበረሰቦች ድረስ ሲሉ አክለው በአጽንኦት ተናግረዋል። መከፋፈል በግልጽ በሚነበብበት በዚህ ዘመን ድልድይ ለመገንባትና በተቻለ መጠን ተቃራኒ አቋሞችን ለማስታረቅ የሚጥሩ የስምምነት ነቢያት በጣም ያስፈልጋሉ ብለዋል። ቅዱስ አባታችን ወደ በጎ አድራጎነት ሐሳብ ሲመለሱ ለተቸገሩ ሰዎች የሚደረጉ የበጎ አድራጎት ተግባራት በሙሉ ዓለምን ወደ አንድነት ሊወስድ ይችላል ሲሉ ተናግረዋል። የተቸገሩትን ለመርዳት ስንወጣ ከሚሰጡ እና ከሚቀበሉ መካከል እንዲሁም ወንድሞቻቸውንና እህቶቻቸውን ለመርዳት አብሮ በሚሰሩ መካከል የተወሰነ ስምምነት በተደጋጋሚ ይፈጠራል ብለዋል። ስለዚህ በጎነት ለሰው ልጅ ስቃይ ምላሽ ብቻ ሳይሆን ወንድማማችነትን ማጎልበትና የክርስቲያን ሕይወት እምብርት የሆነውን ኅብረት ለማጠናከር ኃይለኛ መንገድ ይሆናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ በመስራቾቻቸው በብፁዕ ሚካኤል ማክደቪን የተጀመረውን ተልእኮ ስለቀጠሉ የኮሎምቦስ ፈረሰኞችን አመስግነዋል። ከአንድ ምዕተ ዓመታት በላይ ሆኖታል። ማኅበሩ የክርስቶስን ፍቅር በማኅፀኑ ስላሉ ለነፍሰ ጡር እናቶች፣ ለስደት ለተጋለጡ ክርስቲያኖች፣ ለጦርነትና ለሕገ ወጥ የሰዎች ዝውውር ሰለባዎች፣ ለድሆችና ለአደጋ የተጋለጡና በኅብረተሰቡ ዳርቻ ላይ ለሚኖሩ ለማሳየት ሲሰሩ ቆይተዋል ብለዋል። በአካባቢ ምክር ቤቶችና በአገር አቀፍና በዓለም አቀፍ ደረጃ በተደረጉ ተነሳሽነቶች ስፍር ቁጥር የሌላቸው ሰዎች ከማኅበሩ ልግስና ተጠቃሚ ሆነዋል ሲሉ አክለው ተናግረዋል። በእኔ በኩል ማኅበሩ ዕድለ ቢስ ለሆኑት ቀጣይነት ላለው ልግስና ጥልቅ ምስጋናዬን እገልጻለሁ። እናም ጥረቶችም ለብዙ ዓመታት ፍሬ ማፍራታቸውን እንደሚቀጥሉ እተማመናለሁ ብለዋል ርዕሰ ሊቃነ ጳጳሳቱ። መልእክታቸውን ሲያጠቃልሉ ርዕሰ ሊቃነ ጳጳሳት ሊዮ የቤተ ክርስቲያኗ እናት ማርያምና የብፁዕ ሚካኤል ማኪ ጌቪን አማላጅነት እንዲያጅባቸው አደራ ሰጥተዋል። ይህም ለሁሉም የኮሎምቦስ ፈረሰኞች ማኅበር አባላት እና ቤተሰቦቻቸው ሐዋርያዊ ቡራኪያቸውን ከሰጡ በኋላ ቅዱስነታቸው መልእክታቸውን አጠናቀዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 29 2018 ዓ.ም ዕለታዊ ስርጭታችንን ነው።
ርዕሰ ሊቃነ ጳጳሳት ሊዮ በህዳር ወር ኡራጋይ አርጀንቲናና ፔሩን እንደሚጎበኙ ተገለጸ። የቅዱስ መንበር የፕሬስ ጽሕፈት ቤት ርዕሰ ሊቃነ ጳጳሳት ሊዮ በመጪው ህዳር ወር 2026 ዓ.ም. ወደ ኡራ

0: ጋይ አርጀንቲናና ፔሩ በመጓዝ ሐዋርያዊ ጉብኝት እንደሚያደርጉ አስታውቀዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ አውሮፓውያኑ የቀን አቆጣጠር ከህዳር 6 እስከ ህዳር 17 2026 ዓ.ም ወደ ኡራጋይ አርጀንቲናና ፔሩ በቅደም ተከተል ሐዋርያዊ ጉዞ እንደሚያደርጉ የቅድስት መንበር የፕሬስ ጽፈት ቤት ዛሬ አስታውቋል። ቅዱስ አባታችን እንደ አውሮፓውያኑ የቀን አቆጣጠር ከህዳር 6 እስከ ህዳር 8 2026 ዓ.ም ሞንቴቪዲዮ፣ ፔሳንዱና ፍሎሪዳ እንዲሁም እንደ አውሮፓውያኑ የቀን አቆጣጠር ከህዳር 8 እስከ ህዳር 11 2026 ዓ.ም በቡዌኖስ አይረስ፣ ኮርዶባና ሉጃን እንዲሁም እንደ አውሮፓውያኑ የቀን አቆጣጠር ከህዳር 11 እስከ ህዳር 17 2026 ዓ.ም ሊማ፣ ቺካላዮ፣ ኩስኮና ፑካላፓ እንደሚጎበኙ ተገልጿል። የካቶሊክ ቤተ ክርስቲያን ምዕመናን 36 በመቶ ብቻ የሕዝብ ብዛት ያላት ኡራጋይ በመላው በላቲን አሜሪካ ዝቅተኛው የካቶሊክ ቁጥር ያላት አገር ናት። ይህ በእንዲህ እንዳለ አርጀንቲና የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የትውልድ አገር ናት። ምንም እንኳን ከቡኔስ አይረስ የመጡ የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የገዛ አገራቸውን እንዳልጎበኙ ይታወቃል። ፔሩ በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ በደንብ የሚያውቋት አገር ናት። ለመጀመሪያ ጊዜ እንደ አውሮፓውያኑ የቀን አቆጣጠር በ1980ዎቹ እንደ ሚስዮናዊ ሆነው ወደዚያው እንዳቀኑ የሚታወስ ሲሆን በኋላም እዚያ እንደ ጳጳስ ሆነው አገልግለዋልና የፔሩ ዜግነት አግኝተዋል። ይህ ወደ ላቲን አሜሪካ የሚደረገው ጉዞ ርዕሰ ሊቃነ ጳጳሳቱ በ11 ቀናት ውስጥ 10 ከተሞችን የሚጎበኙበት ስድስተኛው ዓለም አቀፍ ጉዟቸው ይሆናል። የጉዞ መርሃ ግብር በጊዜው ይፋ እንደሚደረግም አብሮ የደረሰን ዜና ያስረዳል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 29 2018 ዓ.ም ዕለታዊ ስርጭታችንን ነው። ማህበራዊ ሚዲያ ለመገናኛና ለወንጌል አገልግሎት አስፈላጊ መሆኑ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ማህበራዊ ሚዲያ ለመገናኛና ለወንጌል አገልግሎት አስፈላጊ መሆኑ ተገለጸ። የዘመናዊ ሚዲያ ተግዳሮቶችን የዲጂታል ቴክኖሎጂዎች ስነ ምግባራዊ አጠቃቀምና ሰው ሰራሽ አስተውሎት በሚሉት ርዕሰ ጉዳዮች ላይ የሚወያዩ ከመላው ዓለም የተወጣጡ የመገናኛ ባለሙያዎችና የሚዲያ ተቋማት ተወካዮች ከሐምሌ 28 2018 ዓ.ም ጀምሮ በሩዋንዳ መዲና ኪጋሊ መሰብሰባቸው ታውቋል። በሩዋንዳ መዲና ኪጋሊ ዲጂታል መገናኛዎች ለባህሎች መግባባትና ለአካባቢ ደህንነት በሚል ርዕስ የተዘጋጀው ዓለም አቀፍ ጉባኤ የቅድስት መንበር ዋና ጸሐፊ በሆኑት ብፁዕ ካርዲናል ፔትሮ ፓሮሊን የተፈረመውን መልእክት ጨምሮ የተለያዩ የአብሮነት መልእክቶችን የያዘ መልእክት በሩዋንዳ የሐዋርያዊ እንደራሴ ጽሕፈት ቤት ተወካይ ሊቀ ጳጳስ ብፁዕ አቡነ አርናልዶ ካተላን ለጉባኤው በንባብ አቅርበዋል። ሊቀ ጳጳስ ብፁዕ አቡነ አርናልዶ ካተላን የሰው ልጅ ታላቅነት የተሰኘውን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ሰነድ በመጥቀስ እንደተናገሩት የአውታረ መረብ ላይ ግንኙነት መረጃን ማስተላለፍ ብቻ ሳይሆን ባህልን መፍጠር ነው ሲሉ ተናግረው፣ ምክንያቱም ሰዎች ዓለምን የሚመለከቱበትን መንገድ የመቅረጽ ኃይል ስላለው በዚህም ምክንያት የጋራ ሕሊናን በእጅጉ ስለሚነካ ነው ብለዋል። የኪጋሊ ሊቀ ጳጳስና የሩዋንዳ ብፁዓን ጳጳሳት ጉባኤ ፕሬዚደንት አንቷን ካምባንዳ የጉባኤውን ጭብጥ በመጥቀስ ባደረጉት ንግግር ሚዲያ ለመገናኛና ለወንጌል አገልግሎት ያለውን አስፈላጊነት ሲያብራሩ፣ ሚዲያ ፈውስን፣ እርቅን፣ ብሔራዊ አንድነትንና ትብብርን ለማስተዋወቅ እንደ መንገድ መጠቀም አስፈላጊ መሆኑን አጽንኦት ሰጥተዋል። እንደ ጎርጎሮሳውያኑ በ1994 ዓ ም ከተከሰተው የሩዋንዳ የዘር ማጥፋት ዘመቻ ትምህርት በመውሰድ በአገሪቱ ውስጥ ለጦርነት አስተዋጽኦ ያደረገውን ሚዲያ በአግባቡ አለመጠቀምን ጠቁመው የጉባኤው ተሳታፊዎች ሚዲያን በአግባቡ ባለመጠቀም ምክንያት ሊከሰቱ የሚችሉ ተግዳሮቶችንና ጉዳቶችን ለመገምገም ጊዜ እንዲወስዱ ጥሪ አቅርበዋል። የቅድስት መንበር መገናኛዎች ፕሬዚደንት ዶክተር ፓውሎ ሩፊኒ በዲጂታል ዓለም ውስጥ አካላዊ ግንኙነት ያለውን አስፈላጊነት ሲያብራሩ እንደዚህ አይነት ስብሰባዎች በዲጂታል ዓለም ውስጥ በአካል የመገናኘት አስፈላጊነትን ያስታውሱናል ብለው፣ መግባባት የሚጀምረው በቴክኖሎጂ ሳይሆን ከሰዎች ጋር በመገናኘት ነው ብለዋል። ዓለም አቀፍ የካቶሊክ ቤተ ክርስቲያን መገናኛ ተቋም ሲግነስ የቤተ ክርስቲያን ቢሮክራሲ ሳይሆን ነገር ግን የሰዎች አውታረ መረብ ተመሳሳይ እምነት የሚጋሩ የባለሙያዎች አውታረ መረብ መሆን እንዳለበት አሳስበው እነዚህ የእምነት ግንኙነቶች የሚመሰረቱበት እውነተኛ መረጃ የሚጋራበትና ጥሩ የሥራ ዕቅዶች የሚነደፉበት ቦታ መሆን አለበት ብለዋል። ለቅድስት መንበር መገናኛው ጽሕፈት ቤት ያላቸውን አድናቆት የገለጹት የዓለም አቀፍ የካቶሊክ ቤተ ክርስቲያን መገናኛ ተቋም ፕሬዚደንት ወይዘሮ ሄለን ኦስማን ጽሕፈት ቤቱ ከተቋማቸው ጋር ያለውን ዘላቂ ትብብር አስታውሰው በሲኖዶሳዊነት መንፈስ ትብብር እንዲኖር ጥሪ አቅርበዋል። በዓለም አቀፍ ጫናዎች መካከል ክርስቲያናዊ አንድነትንና ትብብርን የሚያመጣ ጠንካራ የመገናኛ መረብ ያስፈልገናል ሲሉ አክለዋል። አባ ሄጅሪካ በንግግራቸው በካቶሊክ የሚዲያ ድርጅቶችና በቤተ ክርስቲያን የመገናኛ ቢሮዎች መካከል የበለጠ አንድነት እንዲኖር ጥሪ አቀረቡ። ይህም አብረው በመስራት ቤተ ክርስቲያንንም ሆነ ዘመናዊ ማህበረሰብ ማገልገል የሚችል ተአማኒ የካቶሊክ ሚዲያ ለመገንባት ያስችላል ሲሉ ተናግረዋል። እንደ ጎርጎሮሳውያኑ የ2026 ዓመተ ምህረት ዓለም አቀፍ የካቶሊክ ቤተክርስቲያን መገናኛ ጉባኤ እስከ ነሐሴ 2 2018 ዓመተ ምህረት ድረስ የሚቆይ ሲሆን በማህበራዊ መገናኛ አገልግሎቶች ውስጥ ብቅ ያሉ ጉዳዮችን ለመመልከት፣ ለመማር፣ ለመገናኘትና ለመወያየት ከመላው ዓለም የመጡ የካቶሊክ መገናኛ ባለሙያዎችን በማሰባሰብ በባህሎችና በክልሎች መካከል ያለውን ግንኙነት ለማጠናከር ተስፋ እንደሚሰጥ ታውቋል።

0: አድማጮቻችን የዛሬው የረቡዕ የሐምሌ 9 2018 ዓ.ም ተብረት ለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 29 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የሐምሌ 29 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጸሎት የተስፋ ተግባር ነው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለኮሎምቦስ ፈረሰኞች በመለያየት ዘመን የስምምነት ነቢያት ሆኑ ማለታቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ በህዳር ወር ኡራጋይ አርጀንቲናንና ፔሩን እንደሚጎበኙ መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ማህበራዊ ሚዲያ ለመገናኛና ለወንጌል አገልግሎት አስፈላጊ መሆኑ መገለጹን የሚያመለክት ዜና በመጨረሻው ክፍል ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ አጠቃላይ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በሐምሌ 29 2018 ዓ.ም ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል ስለ መለኮታዊ ሥርዓት አምልኮ በሚገልጸው ዶግማዊ ሕገ ደንብ አብይ አርስት ላይ ተንተርሰው የቤተ ክርስቲያን ጸሎት በተሰኘ ንዑስ አርስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው ተገለጸ ሲሆን ጸሎት የተስፋ ተግባር ነው ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመረዳት ያስችላችሁ ዘንድ በቅድሚያ በዕለቱ የተነበበውን ቅዱስ ወንጌል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ እስከ መጨረሻው በጽናት ትጉ። ቃል እንዲሰጠኝና አፌን በመክፈት የወንጌልን ምስጢር በግልጽ እንዳስታውቅ ስለ እኔም ለምኑ። ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 18 እስከ 19 ላይ እንደተገለጸው።

ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።

0: Cari fratelli e sorelle, buongiorno. In questa catechesi riprendiamo la riflessione sulla Costituzione conciliare e sulla liturgia Sacrosanctum Concilium.
1: የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በዚህ የጠቅላላ የትምህርተ ክርስቶስ አስተምሮ ስለ መለኮታዊ ሥርዓት አምልኮ በላቲን ቋንቋ Sacrosanctum Concilium በተሰኘው የሁለተኛው የቫቲካን ጉባኤ ዶግማዊ ሰነድ ላይ እያደረግን የምንገኘውን አስተንትኖ ዛሬም እንቀጥላለን። ዛሬ የሥርዓት አምልኮ ጸሎትን የቤተ ክርስቲያን ገጽታ እንመለከታለን። ሐዋርያው ጳውሎስ እንደጠቆመው እንድንጸልይ የሚያስተምረን መንፈስ ቅዱስ ነው። ከጴንጤቆስጤ ቀን ጀምሮ መንፈስ ቅዱስ በቤተ ክርስቲያን ውስጥ ይኖራል። እያንዳንዱን እንቅስቃሴዋንና በተለይም ጸሎትን ያነሳሳል። ከኢየሱስ ፋሲካ በኋላ በኢየሩሳሌም የተወለደው የመጀመሪያው ማኅበረሰብ ሕይወት ከሙታን በተነሳው ጌታ የተሰጠ መንፈስ የተነሳ ሕይወት ነው። ከዚያን ጊዜ ጀምሮ ቤተ ክርስቲያን የፋሲካን ምስጢር ለማክበር አንድ ላይ ከመሰብሰብ ተቆጥባ አታውቅም። ስለ እርሱ በቅዱሳት መጻሕፍት ሁሉ የተጻፉትን የሉቃስ ወንጌል ምዕራፍ 24 ከቁጥር 27 ጀምሮ እንደተጠቀሰው ማንበብ በሞቱ ድል መንሳትና ድል እንደገና የተገኘበትን መስዋዕተ ቅዳሴ በዓል ማክበር እና በተመሳሳይ ጊዜ ስለማይናገሩ ስጦታው ለእግዚአብሔር ሁለተኛው ቆሮንቶስ ምዕራፍ 9 ቁጥር 15 ላይ እንደተጠቀሰው በክርስቶስ ኢየሱስ ለክብሩ ምስጋና ወደ ኤፌሶን ምዕራፍ 1 ቁጥር 12 ላይ እንደተጠቀሰው በመንፈስ ቅዱስ ኃይል ምስጋናን ማቅረብ ተገቢ መሆኑን ቤተክርስቲያን ታስተምራለች። በእኛ ዘመን በብቃት ላይ በተመሰረተና በፍጆታ አስተሳሰብ በተሞላ አውድ ጸሎት ትርጉም የለሽና ቀላል ሊመስል ይችል ይሆናል። ሳይንስና ቴክኖሎጂ ሁሉንም መልሶ እንደሚሰጡ በሚናገርበት ዓለም ጸሎት የማምለጫ መልክ ሊመስል ይችላል። ከዚህ በላይ በብዙ ክርስቲያን ቤተሰቦች ውስጥ እንኳን የጸሎት ወግ ከእንግዲህ አይተላለፍም። ብዙ ሰዎች ከሌላ ቴክኒክ ከስነ ልቦናዊ ተፈጥሮና ለግል ደህንነት ባለ ዓላማ ብቻ ግራ ሊጋቡ ይችላሉ። ይሁን እንጂ ጸሎት እንደ ሰባዊነታችን መሰረታዊ ገጽታ በእውነተኛ መልኩ እንደገና ማግኘት ተገቢ ነው። የሁለተኛው የቫቲካን ጉባኤ መለኮታዊ አምልኮን የተመለከተ ሰነድ ቅዱስ ጳውሎስ ስድስተኛ ይህንን ፍላጎት በቁም ነገር ይመለከቱት ነበር። ይህ ለርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ ታላቅ ደስታ ምክንያት ነበር። በሁለተኛው የቫቲካን ጉባኤ የጸደቀውን የመጀመሪያ ሰነድ ሲያወጡ እንዲህ ብለዋል። እግዚአብሔር አስቀድሞ ይመጣል። ጸሎት ዋና ግዴታችን ነው። የአምልኮ ሥርዓቱ ለእኛ የተላለፈልን የመለኮታዊ ሕይወት ዋና ምንጭ፣ የመንፈሳዊ ሕይወታችን የመጀመሪያው ትምህርት ቤት ነው ሲሉ እንደ አውሮፓውያኑ የቀን አቆጣጠር በታኅሳስ 4 1963 ዓ.ም በቅዱስ ጴጥሮስ ባዚሊካ ውስጥ ተናግረው ነበር። በዶግማዊው ሰነድ ውስጥ ጸሎት የሚለው ቃል ሥርዓት አምልኮን በአጠቃላይ ይወክላል። ይህ አመለካከት ወሳኝ ነው፣ ምክንያቱም የአምልኮ ሥርዓቱን ማሻሻያ በመምራት የምዕመናንን ንቁ ተሳትፎ ማዕከላዊ ምሰሶ አድርጎታል። ሥርዓት አምልኮ በመጀመሪያ ደረጃ የሚቀርበው እግዚአብሔር በልጁ ሥጋ የሆነውን ቃል በመንፈስ ቅዱስ የተቀባ ውስጥ ለሰው ልጅ በማቅረብ የጀመረበት ተነሳሽነት ሲሆን በክርስቶስ ከእርሱ ጋር በእርሱ ስምና በመንፈስ ቅዱስ አንድነት ምላሽ ልንሰጥ እንችላለን። ይህ ማለት ክርስቶስ ራሱ ከሥጋው ጋር ለአብ የሚያቀርበው ጸሎት ምስጋና ይገባዋልና ነው። በዚህ ምክንያት ቅዱስ ጳውሎስ ስድስተኛ የሰዓታት ሥርዓት አምልኮ የቤተ ክርስቲያን ዕለታዊ የሕዝብ ጸሎት ከቅዱስ ቁርባን የማይለይ ሁሉንም የክርስቲያናዊ ጸሎት በጥልቀት እንዲገባ ሕያው እንዲያደርግ እንዲመራ እና እንዲገልጽና የእግዚአብሔርን ሕዝብ መንፈሳዊ ሕይወት ውጤታማ በሆነ መንገድ እንዲመግብ ከልባቸው የፈለጉበት ምክንያት ነበር። ይህ ፍላጎት እውን እንዲሆን የሰዓታት ጸሎት በተጠመቁና በማኅበረሰቦች የዕለት ተዕለት ሕይወት ውስጥ ሙሉ በሙሉ መካተትና መኖር አለበት። መጸለይን ለመማር ለሚፈልጉ ሰዎች፣ በተለይም ንዑስ ክርስቲያኖች ወይም የሃይማኖት ትምህርት ተማሪዎች የክርስቲያን ጸሎት መንገድና ትምህርት ሊያቀርብ ይችላል። በየሳምንቱና በየቀኑ ቅዱስ ቁርባንና የሰዓታት ጸሎት የቤተ ክርስቲያን የሕይወት እስትንፋስ ናቸው። ይህም መንፈስ ቅዱስ በሰውነቷ ውስጥ እንዲዘዋወር ያደርጋል። በዚህ ጸሎት ክርስቶስ ከዚህ የመለኮታዊ ምስጋና መዝሙር ጋር ከማያያዝ ጋር የሰውን ዘር ሁሉ ማኅበረሰብ ወደ ራሱ ይቀላቅላል። በዚህ መንገድ በየቀኑ ከፋሲካ ምስጢር ጋር እየተባበርንና ከእርሱ ጋር እየታረቀን እንሄዳለን። ቅዱስ አጎስጢኖስ እግዚአብሔርን በጸሎት ምረት ስንጠይቅ ልጁን ከእርሱ አንለየውም፣ የወልድም ሥጋ ሲጸልይ ራሱን ከራሱ አይለይም፣ እርሱም የአካሉ አንድ አዳኝ ነው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ እርሱም ስለ እኛ የሚጸልይ በእኛም የሚጸልይ ከእኛ ጋር አብሮ የሚጸልይ ነው። እንደ ካህናችን ይጸልያል፣ በእኛም እንደ አምላካችን ይጸልያል። ስለዚህ ቃላችንንና በእኛም ውስጥ ያለውን ቃሉ በራሱ እንወቅ ሲሉ ጽፈው ነበር። ብርሃኑን የሚያራዝመውን ቅዱስ ቁርባንን በመያዝ የሰዓታት ጸሎት የዕለት ተዕለት ሕይወታችንን ጊዜ ይቀድሳል። ጠዋት ቀኑን በእምነትና በምስጋና እንጀምራለን። እኩለ ቀን ላይ በድካማችን መካከል ታማኝ ሆነን ለመቀጠል ጥንካሬን እንጠይቃለን። ምሽት ላይ ሥራችን ከተጠናቀቀ በኋላ ምሽቱ ፀሐይ ስትጠልቅ የፀሐይ መጥለቂያ ጊዜን ይከተላል። በሌሊት ለእግዚአብሔር ሰላም ራሳችንን አደራ በመስጠት እንተኛለን። እያንዳንዱ ሰዓት የተስፋ ተግባር ነው። በምድራዊ ጉዞአችን ወቅት ከመላው ቤተ ክርስቲያን ጋር በመሆን የጌታን ክብር መመለስ እንጠባበቃለን።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን በሐምሌ 29 2018 ዓ.ም ተመረተ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 29 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለኮሎምቦስ ፈረሰኞች በመለያየት መንፈስ ለተጠቃው ዘመን የስምምነት ነቢያት ሆኖ ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኮሎምቦስ ፈረሰኞች በውይይት አንድነትን በማጎልበትና በበጎ አድራጎት ሥራዎች በጣም የተቸገሩትን በማገልገል የስምምነት ነቢያት እንዲሆኑ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክፍፍል እየጨመረ በመጣበት ዓለም ውስጥ ድልድዮችን በመገንባትና እርቅን በማስፋፋት የስምምነት ነቢያት እንዲሆኑ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዴንቨር ኮሎራዶ ሐምሌ 28 2018 ዓ.ም ምረት በተካሄደው 144ኛው የጠቅላይ ጉባኤ ላይ ለተሳታፊዎች በቪዲዮ ባስተላለፉት መልእክት ነበር ይህንን ጥሪ ያቀረቡት። ርዕሰ ሊቃነ ጳጳሳት ሊዮ በአካልና ምናባዊ በሆነ መልኩ በዌብነር መንገድ ለተገኙ ሰዎች ሰላምታ ሲያቀርቡ በስብሰባው ላይ በአንዱ አንድነን በሚል ጭብጥና ስለ አንድነትና ስለ በጎ አድራጎት ተግባራት ስለ ኮሎምቦስ ፈረሰኞች ሁለት መሰረታዊ መርሆዎችን ተናግረዋል። በመጨረሻው ራት ላይ የኢየሱስ ደቀ መዛሙርት ሁሉም አንድ ይሆኑ ዘንድ የሚለውን የኢየሱስን ጸሎት በማስታወስ ርዕሰ ሊቃነ ጳጳሳቱ በአንድነት ለእያንዳንዱ ትውልድ አማኞች የተሰጠ ስጦታ መሆኑን አጽንኦት ሰጥተው ገልጸዋል። አንድነትን መጠበቅ ብዙ ጊዜ ቀላል አይደለም እና እንደ ቀላል ነገር ሊወሰድ አይችልም ብለዋል። በሐቀኛና በትሕትና ውይይት በንቃት መዳበር አለበት ሲሉ አክለው የተናገሩ ሲሆን ስለዚህ ርዕሰ ሊቃነ ጳጳሳት ሊዮ የኮሎምቦስ ፈረሰኞች ክርስቶስ የሚፈልገውን ስምምነት እንዲመሰክሩ አበረታተዋል። ከቤተሰቦቻቸውና ከደብራቸው ጀምሮ እስከ ሰፋፊ ማህበረሰቦች ድረስ ሲሉ አክለው በአጽንኦት ተናግረዋል። መከፋፈል በግልጽ በሚነበብበት በዚህ ዘመን ድልድይ ለመገንባትና በተቻለ መጠን ተቃራኒ አቋሞችን ለማስታረቅ የሚጥሩ የስምምነት ነቢያት በጣም ያስፈልጋሉ ብለዋል። ቅዱስ አባታችን ወደ በጎ አድራጎነት ሐሳብ ሲመለሱ ለተቸገሩ ሰዎች የሚደረጉ የበጎ አድራጎት ተግባራት በሙሉ ዓለምን ወደ አንድነት ሊወስድ ይችላል ሲሉ ተናግረዋል። የተቸገሩትን ለመርዳት ስንወጣ ከሚሰጡ እና ከሚቀበሉ መካከል እንዲሁም ወንድሞቻቸውንና እህቶቻቸውን ለመርዳት አብሮ በሚሰሩ መካከል የተወሰነ ስምምነት በተደጋጋሚ ይፈጠራል ብለዋል። ስለዚህ በጎነት ለሰው ልጅ ስቃይ ምላሽ ብቻ ሳይሆን ወንድማማችነትን ማጎልበትና የክርስቲያን ሕይወት እምብርት የሆነውን ኅብረት ለማጠናከር ኃይለኛ መንገድ ይሆናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ በመስራቾቻቸው በብፁዕ ሚካኤል ማክደቪን የተጀመረውን ተልእኮ ስለቀጠሉ የኮሎምቦስ ፈረሰኞችን አመስግነዋል። ከአንድ ምዕተ ዓመታት በላይ ሆኖታል። ማኅበሩ የክርስቶስን ፍቅር በማኅፀኑ ስላሉ ለነፍሰ ጡር እናቶች፣ ለስደት ለተጋለጡ ክርስቲያኖች፣ ለጦርነትና ለሕገ ወጥ የሰዎች ዝውውር ሰለባዎች፣ ለድሆችና ለአደጋ የተጋለጡና በኅብረተሰቡ ዳርቻ ላይ ለሚኖሩ ለማሳየት ሲሰሩ ቆይተዋል ብለዋል። በአካባቢ ምክር ቤቶችና በአገር አቀፍና በዓለም አቀፍ ደረጃ በተደረጉ ተነሳሽነቶች ስፍር ቁጥር የሌላቸው ሰዎች ከማኅበሩ ልግስና ተጠቃሚ ሆነዋል ሲሉ አክለው ተናግረዋል። በእኔ በኩል ማኅበሩ ዕድለ ቢስ ለሆኑት ቀጣይነት ላለው ልግስና ጥልቅ ምስጋናዬን እገልጻለሁ። እናም ጥረቶችም ለብዙ ዓመታት ፍሬ ማፍራታቸውን እንደሚቀጥሉ እተማመናለሁ ብለዋል ርዕሰ ሊቃነ ጳጳሳቱ። መልእክታቸውን ሲያጠቃልሉ ርዕሰ ሊቃነ ጳጳሳት ሊዮ የቤተ ክርስቲያኗ እናት ማርያምና የብፁዕ ሚካኤል ማኪ ጌቪን አማላጅነት እንዲያጅባቸው አደራ ሰጥተዋል። ይህም ለሁሉም የኮሎምቦስ ፈረሰኞች ማኅበር አባላት እና ቤተሰቦቻቸው ሐዋርያዊ ቡራኪያቸውን ከሰጡ በኋላ ቅዱስነታቸው መልእክታቸውን አጠናቀዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 29 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ በህዳር ወር ኡራጋይ አርጀንቲናና ፔሩን እንደሚጎበኙ ተገለጸ። የቅዱስ መንበር የፕሬስ ጽሕፈት ቤት ርዕሰ ሊቃነ ጳጳሳት ሊዮ በመጪው ህዳር ወር 2026 ዓ.ም ወደ ኡራጋይ አርጀንቲናና ፔሩ በመጓዝ ሐዋርያዊ ጉብኝት እንደሚያደርጉ አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ አውሮፓውያኑ የቀን አቆጣጠር ከህዳር 6 እስከ ህዳር 17 2026 ዓ.ም ወደ ኡራጋይ አርጀንቲናና ፔሩ በቅደም ተከተል ሐዋርያዊ ጉዞ እንደሚያደርጉ የቅዱስ መንበር የፕሬስ ጽሕፈት ቤት ዛሬ አስታውቋል። ቅዱስ አባታችን እንደ አውሮፓውያኑ የቀን አቆጣጠር ከህዳር 6 እስከ ህዳር 8 2026 ዓ.ም ሞንቴቪዲዮ፣ ፔሳንዱና ፍሎሪዳ እንዲሁም እንደ አውሮፓውያኑ የቀን አቆጣጠር ከህዳር 8 እስከ ህዳር 11 2026 ዓ.ም በቡዌኖስ አይረስ፣ ኮርዶባና ሉጃን እንዲሁም እንደ አውሮፓውያኑ የቀን አቆጣጠር ከህዳር 11 እስከ ህዳር 17 2026 ዓ.ም ሊማ፣ ቺካላዮ፣ ኩስኮና ፑካላፓ እንደሚጎበኙ ተገልጿል። የካቶሊክ ቤተ ክርስቲያን ምዕመናን 36% ብቻ የሕዝብ ብዛት ያላት ኡራጋይ በመላው በላቲን አሜሪካ ዝቅተኛው የካቶሊክ ቁጥር ያላት አገር ናት። ይህ በእንዲህ እንዳለ አርጀንቲና የቀድሞው ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የትውልድ አገር ናት። ምንም እንኳን ከቡዌኖስ አይረስ የመጡ የቀድሞው ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የገዛ አገራቸውን እንዳልጎበኙ ይታወቃል። ፔሩ በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ በደንብ የሚያውቋት አገር ናት። ለመጀመሪያ ጊዜ እንደ አውሮፓውያኑ የቀን አቆጣጠር በ1980ዎቹ እንደ ሚስዮናዊ ሆነው ወደዚያው እንዳቀኑ የሚታወስ ሲሆን በኋላም እዚያ እንደ ጳጳስ ሆነው አገልግለዋልና የፔሩ ዜግነት አግኝተዋል። ይህ ወደ ላቲን አሜሪካ የሚደረገው ጉዞ ርዕሰ ሊቃነ ጳጳሳቱ በ11 ቀናት ውስጥ 10 ከተሞችን የሚጎበኙበት 6ኛው ዓለም አቀፍ ጉዟቸው ይሆናል። የጉዞ መርሃ ግብር በጊዜው ይፋ እንደሚደረግም አብሮ የደረሰን ዜና ያስረዳል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 29 2018 ዓ.ም ዕለታዊ ስርጭታችንን ነው። ማህበራዊ ሚዲያ ለመገናኛና ለወንጌል አገልግሎት አስፈላጊ መሆኑ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ማህበራዊ ሚዲያ ለመገናኛና ለወንጌል አገልግሎት አስፈላጊ መሆኑ ተገለጸ። የዘመናዊ ሚዲያ ተግዳሮቶችን የዲጂታል ቴክኖሎጂዎች ስነ ምግባራዊ አጠቃቀምና ሰው ሰራሽ አስተውሎት በሚሉት ርዕሰ ጉዳዮች ላይ የሚወያዩ ከመላው ዓለም የተወጣጡ የመገናኛ ባለሙያዎችና የሚዲያ ተቋማት ተወካዮች ከሐምሌ 28 2018 ዓ.ም ጀምሮ በሩዋንዳ መዲና ኪጋሊ መሰብሰባቸው ታውቋል። በሩዋንዳ መዲና ኪጋሊ ዲጂታል መገናኛዎች ለባህሎች መግባባትና ለአካባቢ ደህንነት በሚል ርዕስ የተዘጋጀው ዓለም አቀፍ ጉባኤ የቅድስት መንበር ዋና ጸሐፊ በሆኑት ብፁዕ ካርዲናል ፔትሮ ፓሮሊን የተፈረመውን መልእክት ጨምሮ የተለያዩ የአብሮነት መልእክቶችን የያዘ መልእክት በሩዋንዳ የሐዋርያዊ እንደራሴ ጽሕፈት ቤት ተወካይ ሊቀ ጳጳስ ብፁዕ አቡነ አርናልዶ ካተላን ለጉባኤው በንባብ አቅርበዋል። ሊቀ ጳጳስ ብፁዕ አቡነ አርናልዶ ካተላን የሰው ልጅ ታላቅነት የተሰኘውን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ሰነድ በመጥቀስ እንደተናገሩት የአውታረ መረብ ላይ ግንኙነት መረጃን ማስተላለፍ ብቻ ሳይሆን ባህልን መፍጠር ነው ሲሉ ተናግረው፣ ምክንያቱም ሰዎች ዓለምን የሚመለከቱበትን መንገድ የመቅረጽ ኃይል ስላለው በዚህም ምክንያት የጋራ ሕሊናን በእጅጉ ስለሚነካ ነው ብለዋል። የኪጋሊ ሊቀ ጳጳስና የሩዋንዳ ብፁዓን ጳጳሳት ጉባኤ ፕሬዚደንት አንቷን ካምባንዳ የጉባኤውን ጭብጥ በመጥቀስ ባደረጉት ንግግር ሚዲያ ለመገናኛና ለወንጌል አገልግሎት ያለውን አስፈላጊነት ሲያብራሩ፣ ሚዲያ ፈውስን፣ እርቅን፣ ብሔራዊ አንድነትንና ትብብርን ለማስተዋወቅ እንደ መንገድ መጠቀም አስፈላጊ መሆኑን አጽንኦት ሰጥተዋል። እንደ ጎርጎሮሳውያኑ በ1994 ዓ.ም ከተከሰተው የሩዋንዳ የዘር ማጥፋት ዘመቻ ትምህርት በመውሰድ በአገሪቱ ውስጥ ለጦርነት አስተዋጽኦ ያደረገውን ሚዲያ በአግባቡ አለመጠቀምን ጠቁመው የጉባኤው ተሳታፊዎች ሚዲያን በአግባቡ ባለመጠቀም ምክንያት ሊከሰቱ የሚችሉ ተግዳሮቶችንና ጉዳቶችን ለመገምገም ጊዜ እንዲወስዱ ጥሪ አቅርበዋል። የቅድስት መንበር መገናኛዎች ፕሬዚደንት ዶክተር ፓውሎ ሩፊኒ በዲጂታል ዓለም ውስጥ አካላዊ ግንኙነት ያለውን አስፈላጊነት ሲያብራሩ እንደዚህ አይነት ስብሰባዎች በዲጂታል ዓለም ውስጥ በአካል የመገናኘት አስፈላጊነትን ያስታውሱናል ብለው፣ መግባባት የሚጀምረው በቴክኖሎጂ ሳይሆን ከሰዎች ጋር በመገናኘት ነው ብለዋል። ዓለም አቀፍ የካቶሊክ ቤተ ክርስቲያን መገናኛ ተቋም ሲግነስ የቤተ ክርስቲያን ቢሮክራሲ ሳይሆን ነገር ግን የሰዎች አውታረ መረብ ተመሳሳይ እምነት የሚጋሩ የባለሙያዎች አውታረ መረብ መሆን እንዳለበት አሳስበው እነዚህ የእምነት ግንኙነቶች የሚመሰረቱበት እውነተኛ መረጃ የሚጋራበትና ጥሩ የሥራ ዕቅዶች የሚነደፉበት ቦታ መሆን አለበት ብለዋል። ለቅድስት መንበር መገናኛዎች ጽሕፈት ቤት ያላቸውን አድናቆት የገለጹት የዓለም አቀፍ የካቶሊክ ቤተ ክርስቲያን መገናኛ ተቋም ፕሬዚደንት ወይዘሮ ሄለን ኦስማን ጽሕፈት ቤቱ ከተቋማቸው ጋር ያለውን ዘላቂ ትብብር አስታውሰው በሲኖዶሳዊነት መንፈስ ትብብር እንዲኖር ጥሪ አቅርበዋል። በዓለም አቀፍ ጫናዎች መካከል ክርስቲያናዊ አንድነትንና ትብብርን የሚያመጣ ጠንካራ የመገናኛ መረብ ያስፈልገናል ሲሉ አክለዋል። አባ ሄጅሪካ በንግግራቸው በካቶሊክ የሚዲያ ድርጅቶችና በቤተ ክርስቲያን የመገናኛ ቢሮዎች መካከል የበለጠ አንድነት እንዲኖር ጥሪ አቅርበው ይህም አብረው በመስራት ቤተ ክርስቲያንንም ሆነ ዘመናዊ ማኅበረሰብ ማገልገል የሚችል ተአማኒ የካቶሊክ ሚዲያ ለመገንባት ያስችላል ሲሉ ተናግረዋል። እንደ ጎርጎሮሳውያኑ የ2026 ዓመተ ምህረት ዓለም አቀፍ የካቶሊክ ቤተ ክርስቲያን መገናኛ ጉባኤ እስከ ነሐሴ 2 2018 ዓመተ ምህረት ድረስ የሚቆይ ሲሆን በማኅበራዊ መገናኛ አገልግሎቶች ውስጥ ብቅ ያሉ ጉዳዮችን ለመመልከት፣ ለመማር፣ ለመገናኘትና ለመወያየት ከመላው ዓለም የመጡ የካቶሊክ መገናኛ ባለሙያዎችን በማሰባሰብ በባህሎችና በክልሎች መካከል ያለውን ግንኙነት ለማጠናከር ተስፋ እንደሚሰጥ ታውቋል።

አድማጮቻችን የዛሬው የረቡዕ የሐምሌ 9 2018 ዓ.ም ተብረት ለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።